ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና እናቐረብ ናይ ሎም ዕለት 12 ሰነ 2026 ዓመተ ምሕረት መደብ ፈናወና ርሳሊቃነ ጳጳሳት ልዮን መበል 14 ኣብ ስፓይና ክሳብ ብዕለት 12 ሰነ ናይ ዘካይድዎ ዘሎ ሃዋርያዊ ዕደት ቅድሚ ምዝዛሞም ዕለት 11 ሰነ ኣብ ደሴታት ካናርያብ ዘካይድዎ ሃዋርያዊ ዕደት ዘተኮረ ከም ዝኸውን ኣቐዲምና ንሕብር ናይ ሎሚ መደብ ፈናወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሐኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈናወነ ኣሰጋግረኩም ሰናይ ምክትታል ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ዕለት 10 ሰነ ምሸተ ኣብ ባዚሊካ ቅድስቲ ስድራ ቤት ድሕሪ ዘዕርጎ ምሳቶ ቅዳሴ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካልኣይ እግሪ ሃዋርያ ጉዕዞኦም ኣብ ባርቸሎና ብምዝዛም ንፅብሒቱ ዕለት 11 ሰነ ቅድሚ ፍርቅ መዓልቲ ሰዓት 10 ፍራቃን ኣብ ኣትላንቲክ ውቅያኖስ ኣብ ዝርከብ ሰፊሕ ደሴታት ከም ዝኣተውን ኣብዚ ዑደት እዚ ድማ ቀዳማይ መደቦም ምስ መቀበሊ ማእከላት ስደተ ናታት ዝካየድ ርከብ ምንባሩ ዜና ቫቲካን ኣፍሊጡ ሓሙስ ዕለት 11 ሰነ ሰዓት 10:38 ደቃይቕ ቅድሚ ቀትሪ ኣብ መደበር ኣይር ግራና ካናርያ ጋንዶ ከም ዝኣተውን ኣብ ኣትላንቲክ ውቅያኖስ ኣብ ዝርከብ ዓብ ደሴታት ዑደት ብምግባር ኣብ ሳንታ ክሩዝ ደ ተነሪፍ እውን መብፅሕ ብምክያድ ኣብ ስፓይና ዘካይዶ ሃዋርያ ዑደት ይዛዝሙ ኣብ ደቡባዊ ገማግም ባሕሪ ግራን ካናርያ ኣብ ዝርከብ ወደብ ኣርጉነጉይን ምስ መቀበሊ ስደተኛታት ዝግበር ኣኼባ ቀዳማይ ኮይኑ እዚ ወደብ እዚ ክሳብ ሕጂ ወደብ ሕፍረት ተባሂሉ እዩ ዝፍለጥ ምክንያቱ ኣብ 2020 ዓመተ ምሕረት ድሕሪ ቅሩብ መዓልታት ለበዳ ኮቪድ-19 ኣስታት 3,000 ስደተኛታት ኣብ ውሽጢ ሓደ ሰሙንን ናብታ ደሴተ ከም ዝበፅሑን ብሰንኪ እቲ ለበዳ ግን ዝኾነ ሰብ ናብቲ ወደብ ክኣቱ ከም ዘይተፋቅደን እቶም ስደተኛታት ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስትያን ትካል ግብረሰናይ ጨንፈር ደሴታት ካናርያ ጥራሕ ዘድሊ ሰብኣዊ ሓገዝ ከም ዝረኸቡን ምስቲ ኣብቲ እዋን

0: ዝነበረ ለበዳ ኮቪድ-19 ምስ ዘምፆ ኩነታት ዝተተሓሓዘ ስለ ዝነበረ እውን እዩ ርእሰ ሊቃነ ጳጳሳት ልዮን ኣብዚ ናይ ደሴታት ካናሪ ኣብ ዝገብርዎ ናይ ነፋሪት ጉዕዞ ነተን ናይ ኣየር ዶባትን ዘቋረፁለን ሃገራት ብቐዳምነት ንናይ ሞሮኮ ንጉስ መሓመድ ሻድሻይ ኣስዒቦም እውን ናብ መራሒ መንግስቲ ሪፐብሊክ ፖርቱጋል ኣንቶኒዮ ኮሴ ሰጉሮ ኣብ ዘመሓላለፎ መልእኽቲ ቴሌግራም ሰላምን ልባዊ ቡራኬን ጸሎቶምን ከም ዘመሓላለፉ ዜና ቫቲካን ኣፍሊጡ
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ግራን ካናርያ ምስ ስደተኛታትን ናዓቶም ዝረድኡን ዘሰንዩን ትካላትን ኣብ ዝገበርዎ ርክብ ዓለም ንስቃይ ስደተኛታት ዕሽሽ ከይትብል ተማሕጺኖም ሕጋውን ውሑስን ዝኾነ ናይ ስደት መንገድታት ክህሉ ብምጽዋዕ ድማ ዘይሕጋዊ ምስግጋር ደቂ ሰባትን ምዝመዛን ኰኒኖም ብተወሳኺ ሰብኣዊ ክብሪ ፓስፖርት የብሉን ዶብ ምስ ተሳገረ ድማ ዋግኡ ኣይቅንስን እዩ ክብሉ ኣገንዚቦም ትማል ሓሙስ ዕለት 11 ሰነ 2026 ኣብ ደቡባዊ ገማግም ግራን ካናርያ ኣብ ዝርከብን ሓደ ካብቶም ናይ ኤውሮጳ ቀንዲ ምልክት ስደት ዝኾነ ወደብ ኣርጎነጉይን ብምርካብ ርሕራሕን ሓላፍነትን ምትሕግጋዝን ክህሉ ህጹጽ ጻውዒት ኣቕሪቦም ንሶም ሰብኣዊ ክብሪ ፓስፖርት የብሉን ዶብ ምስ ተዛገረ ድማ ዋግኡ ኣይቅንስን እዩ ብምባል ኣስሚሮምሉ ኣብቲ ናብ ሃገረ እስጳኛ ዘካይድዎ ዘለዉ መበል ሻትሻይ መዓልቲ ሃዋርያዊ ዑደቶም ርእሰ ሊቃነ ጳጳሳት ምስቶም ሓደ ካብቶም ኣብ ዓለም ሓደገኛ ዝኾነ ናይ ስደት መንገዲ ተጠቂሞም ዝመጹ ስደተኛታትና ዓቶም ዝረድኡን ዝቕበሉን ትካላትን ተራኺቦም እቲ ርክብ ወደብ ሕፍረት ተባሂሉ ኣብ ዝጽዋዕ ቦታ እዩ ተኻይዱ እዚ ቦታ እዚ ኣብ 2020 ለበዳ ኮቪድ-19 ኣብ ዝተላዕለሉ እዋን ብኣሽሓት ዝቊጸሩ ስደተኛታት ኣብ ውሑዳት መዓልታት ዝኣተውሉ እዩ ካብ ምዕራብ ኣፍሪቃ ብምኽንያት ድኽነትን ግጭትን ምዝመዛን ዝሃደሙ ብዙሓት ስደተኛታት ንኤውሮጳ ንምእታው ዝቀረበ ኣፍ ደገ ደሴታት ካናሪ እዩ ናብዚ ቦታ እዚ ንምብጻሕ ድማ ብኣትላንቲካዊ ውቅያኖስ ብውሕስነት ዘይብለና ዕንጨይቲ ጀላቡ ተጠቂሞም ሓደገኛ ጉዕዞ ይገብሩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ወደብን ኣትላንቲክ ውቅያኖስን እናተዓዘቡ ካብ ባሕሪ ዘድሕኑ ሰራሕተኛታትን ካብ ወለንተኛ ገባሪ ሰናይን ካብ ሓንቲ ብዘይሕጋዊ ምስግጋር ደቂ ሰባት ዝተጠቅዐት ሰብን ካብ ሓንቲ ድሕሪ ብዙሕ መከራ ህይወታ ዝሃነጸት ስደተኛ ነጋዲትን ዝቀረበ ምስክርነት ሰሚዖም ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እቲ ኣብ ወንጌል ማቴዎስ ምዕራፍ 25 ዝርከብ ናይ ወንጌል ክፍሊ ብምስትንታን ቃል ኣምላኽ ኣብ ከም ኣርጎነጉይን ዝበሉ ቦታታት ስጋ ከም ዝለብስ ገሊጾም ኣብዚ ቦታ እዚ ሰባት ዳርጋ ኩሉ ነገር ተገፊፎም እዮም ዝመጹ ግና ኸ ከቶ ካብ ክብሮም ኣይተገፈፉን ኢሎም ኣብዚ ቦታ እዚ ወንጌል ካብቲ ተዓዘብቲ ጥራይ ኮይንና ዝጸናሕናሉ ምቹእ ኩነታት የውፅኣና እሞ ሓደ ዝመጸ ሓው ወይ ሓንቲ ዝመጸት ሓፍቲ ኣብ ቅድሜና የቐምጠልና ክብሉ ተዛሪቦም ወሲኾም ድማ በረኻን ጸልማትን ባሕርን ተጻዊሮም ብፍርሕን ጥምየትን ዓመፅን ተሰንዮም ኣብ ዝወርዱሉ እዋን ንክርስቶስ ኣብኦም እንተኣላሊናዮ ይሓተና ኣሎ ኢሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ተካኢ ቅዱስ ጴጥሮስ መጠን ዝገበርዎ ናይ ገፋፊ ዓሳ ቀለቤት ትርጉም ብምዝካር ክርስቶስ ንቅዱስ ጴጥሮስ ገፋፊ ሰብ ክኸውን ዘቕረበሉ ጻውዒት ኣስተንቲኖም ኣብዚ ቦታ እዚ ሰባት ካብ ባሕሪ ይድሕኑ ኣለዉ ሕይወት ዘይብሎም ሬሳታት ድማ ካብ ማይ ይወፁ ኣለዉ ኢሎም በዚ ምኽንያት እዚ ድማ ተካኢ ቅዱስ ጴጥሮስ ነዞም ወደባት ዕሽሽ ክብሎም ኣይክእልን እዩ ቤተ ክርስቲያን እውን ነዞም ማያት እዚኦም ዕሽሽ ክትብሎም ኣይትኽእልን እያ ክብሉ ኣስሚሮምሉ ነቲ ኣብ ቅዱስ መጽሓፍ ዘሎ ምሳሌታት ብምጥቃስ ባሕሪ ሓደጋን ዕግርግርን ምስ ተስፋ ብሓባር ዝነብሩሉ ቦታ ምዃኑ ገሊጾም ሎሚ እውን እንተኾነ ኣብዞም ባሕርታት እዚኦም ኣራዊት ይሕብኡ ኣለዉ ክብሉ እውን ኣጠንቂቖም እዚ ክብሉን ከለዉ ድማ ነቶም ካብ ተስፋ ምቑራጽ ዝረብሑ ናይ ገበን ጕጅሌታትን ንደቂ ኣንስትዮን ህፃናትን ባሮት ዝገብሩ ዘይሕጋውያን መሰጋገርትን ከምኡውን እቶም ብሰንኪ ዕሽሽ ምባሎም ንድኻታት ብምዝመዛ ወይ ብምርሳዕ ክወሓጡ ዘፍቅዱ ሰባት ዝምልከት እዩ ይኹን እምበር እምነት ብዘይፍርሒ ክሰናኽል ከም ዘይብሉ ኣስሚሮምሉ ክርስቶስ ንባሕሪ ክሃዲ እንተኣዚዝዎ ቤተ ክርስቲያን ድማ ብዛዕባቶም ኣብ ማያቱ ተደርብዮም ዘለዉ ስቕ ክትብል ኣይትኽእልን እያ ኢሎም ኣብቲ ኣጋጣሚ ሓደ ፍልይ ዝበለ ነገር ዝነበረ ድማ ልዕሊ 20,000 ሰባት ካብ ባሕሪ ንምትሓን ዝሓገዘ ካፕተይን ቲቶ ቪላር ሜያ ዘቕረቦ ምስክርነት እዩ ነይሩ። ንሱ ሓደ እዋን ዘካየዶ ናይ ምትሓን ስራሕ ክዝክር ከሎ ሓንቲ ብማዕዶ ወዲ ዝመስል 10 ዓመት ዝዕድሚዮ ቆልዓ ዝሓዘት ሰበይቲ ከም ዘትሓኑ ገሊጹ። እቶም ስደተኛታት ኣብታ መርከብ ምትሓን ምስ ተሰቕሉ እታ ኣደ ነቲ ቆልዓ መሊስዎ ዝነበረ ቆቢዕን ጃኬትን ኣውፂኣ ኣብ እዝኑ ናይ ወርቂ ኩትሻ ገበረትሉ። ለካ ጓልያ ነይራ ዝበለቲቶ ክልቲአን ድማ ኣምሪረን ከም ዝነብሓ ተዘክርኡ ገሊጹ። ነቶም ታሪኾም ዘካፈሉ ኣመስጊኖም። ነቶም ካብ ባሕሪ ዘትሕኑ ሰራሕተኛታትን ወለንተኛታት ገበርቲ ሰናይን ማሕበረሰብ ኩምስናታትን ድማ ንኢዶም። እቲ ምስክርነቶም ስደተኛ ተወሳኺ ሓደ ወይ ተራኣሃዝ ምዃኑ ዘብቅዓሉ ምዃኑ ድማ ገሊጾም። ቀጺሎም ድማ ሽዑ ጥራይና እታ ንእሽተ ጓል ከም ጓልና እቶም ገጻት ድማ ከም ኣባላት ስድራ ቤትና ክኾኑ ከም ዝኽእሉ ክንርድአ ንኽእል ኢሎም። ብተወሳኺ ኣብ እዋን ህጹጽ ኩነታት ስደት ንጥፈታት ቁምስና ዘወሃደት ማርያ ሬይስ ኣሌማን ክሩዝ ዘቕረበቶ ምስክርነት ጠቒሶም። ንሳ ንሰባት ምስናይ ወይ ምሕጋዝ መብዛሕትኡ ግዜ ብቐለልቲ ነገራት ከም ዝጅምር ገሊጻ። ንሱ ድማ ጫማ፣ ክዳን፣ ቡን ብምቅራብ ወይ ድማ ኣብ ጥቃኦም ምህላው ጥራይ እኹል እዩ ኢላ። ምሕረት ብንኣሽቱ ተግባራት እዩ ዝጅምር ዝበሉ ርእሰ ሊቃነ ጳጳሳት ሸቶና ኩሉ ነገር ምፍታሕ ዘይኮነስ ንኩሉ ነገር ኣብ ኢድ ኣምላኽ ምቕራብን ሰባት ኣብ ዝሳቀይሉ ቦታ ኣብ ጎኖ ምህላውን እዩ ኢሎም። ሓደ ካብቲ ልቢ ዝትንክፍ ምስክርነት ድማ ምእንቲ ድሕነታ ተባሂሉ ብስማ ዝተነበት ታሪኽ ብለሲንግ ዝተባህለት ናይ ናይጀርያዊት ዜጋ እዩ ነይሩ። ንሳ ንጾታዊ ምዝመዛ ተባሂላ ብዘይሕጋዊ መንገዲ ዝተሸጠት ግዳይ እያ። ታሪኻ ክንገር ከሎ ብሰንኪ ድኽነት ካልእ ኣማራጺ ስለ ዘይነበራ ዓዳ ሓዲጋ ከም ዝወፀት ብግድን ብምፍርራሕን ተዓሲባ ንባሕሪ ብዘስቅቕ ኩነታት ከም ዝተሳገረት ኣብ መወዳእታ ድማ ናብ ስራሕ ምንዝርና ከም ዝተገደደት ገሊጻ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ብቐጥታ ናብኣ ብምምልካት ናይ መጸናንዒ ቃል ኣመሓላሊፎም። ካልኦት ኣብ ኣካልኪ ዋጋ እንተገይሮምሉ ኣምላኽ ግን ነቲ ዘይትመን ዋጋ ኺምርኣይ ከቶ ከም ዘየቋረጸ ፍለጢ ክብሉ እውን ኣጸናንዕዋ። ካልኦት ከም ኣቕሓ እንተርእዮም ኺ ቤተ ክርስቲያን ሎሚ ንስኺ ጓልን ሓፍትን ምዃንኪ ንስኺ ባርኾት ምዃንኪ ክትነግረኪ ትደሊ ኢሎም። ንግዳያት ዘይሕጋዊ ምስግጋር ደቂ ሰባት ድማ ወላ እኳ ዓመፅ እንተወረዶም ክብሮም ግን ከም ዘይተተንከፈ ኣረጋገጹሎም። ሕይወትኩም ናይ ኣምላኽ እያ፣ ንሱ ድማ ማንም ክወስዶ ዘይክእል ክብሪ ሂብኩም እዩ ክብሉ ደጊሞም ገሊጾም። ኣብ ቅድሚ ክብሪ ነፍሲ ወከፍ ስደተኛ ከም ዝሰግዱ ብምግላጽ ንስኹም ተራ ኣሃዝ ወይ ፋይላት ኣይኮንኩምን። ንስኹም ስድራ ቤትን ቤትን ሓዲግኩም ዝመጻእኩም ሰባት ኢኹም። ማንም ሰብ ክንዕቆ ዘይግብኦ ሕልምታት ኣለኩም ክብሉ ብቐጥታ ተዛረብዎም። በቲ ኻልእ ወገን ድማ ካብቶም ካብ ተስፋ ምቑራጽ ሰባት ዝረብሑ ዘይሕጋውያን መሰጋገርትን ገበነኛታትን ክጥንቀቑ ኣተሓሳሲቦም። ነቲ ዝህብዎም ናይ ሓሶት ተስፋታት ድማ ናይ ሞት ኢንዱስትሪታት ክብሉ ጸውዕዎም። ቅዱስ ኣቦና ጻዊዒቶም ናብ መንግስታትን ኣህጉራዊ ትካላትን ብምስፋሕ ድማ ሓላፍነት ናይ ሓባር ክኸውን ከም ዘለዎ ኣስሚሮምሉ። እቲ ናይ ስደት ሓደጋ እተን ናይ መበቆላውያን ሃገራት ሰላምን ፍትሕን ልምዓትን ክፈጥራ እተን ዝቕበላን መሰጋገሪ ዝኾናን ሃገራት ድማ ንድኹማት ሰባት ካብ ገበነኛታት ክዕቅባ፣ ኤውሮጳ ድማ ማእከላይ ባሕርን ኣትላንቲካዊ ውቅያኖስን ምልክት ዘይብሎም መቓብራት ክኾኑ ከም ልሙድ ነገር ከይትወስዶ ጸዊዖም። ዝመጹ ሰባት ጥራይ ምምሕዳር፣ ኣሃዛት ምዝርጋሕ፣ ዶባት ምሕያል ወይ ድማ ድሕሪ ሞት ምሕዛን ጥራይ እኹል ኣይኮንን ክብሉ እውን ኣረጋጊጾም። ነፍሲ ወከፍ እቲ መጽእ ጃልባ ምስቶም ስደተኛታት ሓደ ሕቶ ተመጽእ ብምባል ኣጉሊሖም። ብዙሓት ኣሕዋትን ኣሓትን ሕይወት ንምድላይ ኣብ ናይ ሞት ሓደጋ ዝኣትዉ እንተ ኾይኖም እንታይ ዓይነት ዓለም ኢና ሃኒጽና ክብሉ እውን ዓባይ ሕቶ ኣቕሪቦም። ቅዱስ ኣቦና ቀጺሎም ንስደት ዝርኢ ፖሊሲ ኣብ ምኽባር ሰብኣዊ ክብረት ዝተመስረተ ክኸውን ከም ዘለዎ ኣጉሊሖም። ሕጋውን ድሕንነትን ዘለዎ መንገድታት ክህልዎ፣ ግዳያት ንግዲ ደቂ ሰባት ውፅኢታዊ ዝኾነ ዕቑባ ክወሃቦም፣ ኣህጉራዊ ምትሕብባር ኣንጻር ንግዲ ምስግጋር ደቂ ሰባት ክህሉ ከምኡውን ትርጉም ዘለዎ ናይ ምቅባልን ምውህሃድን መስርሕ ክግበር ጻውዒት ኣቕሪቦም። ዕቑባ ናይ ምድላይ መሰል ደጊሙ ክረጋገጽ ከሎ ብዛዕባ እቲ መብዛሕትኡ ግዜ ዝበሃል ዘሎ ካልእ መሰል እውን ተዛሪቦም። ንሱ ኸኣ ንክትሃድም ናይ ዘይምግዳድ መሰል እዩ፣ ከምኡውን ናብ ስደት ናይ ዘይምኻድ መሰል ኣሎ። ካብ ጥሜትን ውግእን ስደትን ብልሽውናን ኣከባብያዊ ብከላን ናጸኮንካ ኣብ ዓድኻ ናይ ምንባር መሰል እውን ኣሎ ክብሉ ገሊጾም። ኣብ መወዳእታ ድማ እቲ ርክብ ነቶም ባሕሪ ክሰግሩ ከለዉ ዝሞቱ ሰባት ንምዝካር ዕምባባታት ብምንባርን ብናይ ሓደ ደቂቕ ስቕታን ተዛዚሙ። ድሕሪኡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ጥቕኡ ዝርከብ ቤተ ክርስቲያን ናይታ ረዳኢት ባሕረኛታት ዝኾነት ኖና እግዚእትነ ማርያም ናይ ጎቦ ቀርሜሎስ ብምኻድ ካብ ዕንጨይቲ ጃልባ ስደተኛታት ዝተሰርሐ መስቀል ባሪኾም። ቅድሚ ምኻዶም ድማ ነቶም ኣብ ገማግም ባሕሪ ተኣኪቦም ዝነበሩ ወለንተኛታትን ስደተኛታትን ሰላምቶኦም ብምቕራብ ሎሚ ኣብዚ ገማግም ባሕሪ ዝበጽሐ ነፍሲ ወከፍ ውልቀ ሰብ ካብ ሰብኣውነትና እንታይ ከም ዝተረፈ ይሓተና እዩ፣ ውዒል ሓዲሩ ንሕይወት ዕቑባ ሂብና ዲና ወይስ ዕሽሽ ኢልና ክፍለጥ እዩ ክብሉ ዛዚሞም።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደሴታት ካናሪ እትርከብ ቤተ ክርስቲያን መስቀል ብምሕቋፍ ናይ ቅዱስ ቁርባን ህወታ ብምዕማቕ ነቶም ኣዝዮም ተቓልዕቲ ዝኾኑ ሰባት ብሓድነትን ብተስፋን ብምግልጋል ኣብ ናይ እምነት ሓድነታ ክትጸንዕ ከም ዘተሓሳሰቡ ዜና ቫቲካን ሓቢሩ። ርእሰ ሊቃነ ጳጳሳት ልዮን ዕለት 11 ሰነ ኣብ ላስ ፓልማስ ደ ግራን ካናርያ ኣብ ዝርከብ ካቴድራል ቅድስተ ሃና ምስ ጳጳሳት፣ ካህናት፣ ዲያቆናት፣ ኣባላት ሰቡፊ ህወ ወጥን ተምሃሮ ዘርአ ክህነትን ኣብ ግብረንልዎ ምዘገልግሉን ከም እተራኸቡ ዝሓበር ዜና ቫቲካን ኣስዒቡ። እዚ ኣብ ስደት ማሕበራዊ ብድሆታትን ተራ ቤተ ክርስቲያን ኣብ ምስናይ ተቓላዓት ማሕበረሰባትን ሓያል ትኩረት ዝገበረ ናይ ርእሰ ሊቃነ ጳጳሳት ሃዋርያዊ ጉዕዞ ናብ ስፓይና መዛዘሚ ካብ ምዕራብ ኣፍሪቃ ንዝጓዓዙ ስደተኛታት ናብ ኤውሮፓ ዝኣትሉ ቀንዲ መዕለቢ ኣብ ዝኾነት ኣብቲ ከባቢ ዝርከቡ ማሕበረሰባት ቤተ ክርስቲያን ድማ ሰብዓውን ጓሳውን ደገፍ ኣብ ማሃብ ልዕሊ ተራ ዝተፃወቱን ሎሚ እውን ኣብ ዘገልግሉላ ኣብ ደሴታት ካናሪ ዘካይዱ ሓዋርያዊ ዑደት ቅዱስነቶም ኣብ መዳርኦም ንቶም ኣብ ካቴድራል ቅድስተ ሃና ዝተረኽቡ ኩሎም መግለፂ ህያው ቤተ ክርስቲያን ኢኻትኩም ሕጉስን ተስፋን ሓዘንን ጭንቀትን ህዝቢ ዘመንና ብፍላይ ድማ እቶም ድኻታት ወይ ዝተሰቃቀዩ ዘንፀባረቐ ምስክርነትኩም ኣመስግን ኣብ እምነት ከም ኣቦን ሓውን ናብተን ደሴታት ከም ዝመፁን ኣብ መጀመርታ ተኸታሊ ቅዱስ ጴጥሮስ ኮይኖም ኣብ ዝተሓረይሉ ዕለት ኣብ ዘስምዖ መደረ ዘስመሩሉ ሓሳብ ብምዝካር ምሳኹም ክርስቲያን እየ ምእንታኹም ድማ ጳጳስ እየ ከም ዝበሉ ኣፍሊጡ። ቅዱስ ኣቦና ኣብ ዘስምዖ መደረ ነቲ ናይ ዕለቱ ካብ መልእኽቲ ሃዋርያ ጳውሎስ ናብ ሰብ ኤፌሶን ዝተወስደ ቀዳማይ ምንባባ ማእኪሎም ኣብ ውሽጢ ቤተ ክርስቲያን ንዘሎ ዝተፈላለየ ውህበትን ኣገልግሎትን ኣፍልጦ መሃብን ሓድነት ንምሕናፅ ክውዕል ኣገዳሲ ምዃኑ ኣስሚሮም ፀውዒቲ ጎይታ ሎሚ ኣብ ልብና ከም ብሓድሽ ንፀባረቕን ንፀዋዕታናን ተልእኾናን ድማ የረጋግፅ። ኣብቲ እምኒ ማእዝኒ ዝኾነ ክርስቶስ እተመስረተት ቤተ ክርስቲያን ብሓባር ማህና ፅቢሎም ነቶም ምእመናን ኣብ ሰናይ ክሃንፁ ፍልልያትና ከሰማምዑን ንጥቕሚ ኩላቶም መከዓዩን ከም ዘተባብዑ ዜና ቫቲካን ይሕብር። ኣስዕብ ኣቢሎም ነቶም ስልጣነ ፍቕሪ ኣብ ማህናፅ ጥበበናታት ስነ ህንፃታት ክኾኑ ዝደልዩ ክርስቲያን ዝገልፁ ክልተ ረኣያታት ብምቕራብ እቲ ቀዳማይ መስቀል ክርስቶስ ምቕባል ምዃኑ ብምምልካት ነቲ ኣብ ከባቢ ደሴታት ካናሪ ዘሎ ባሕሪ ከም ኣብነት ተጠቂሞም ውቅያኖስ ንቤትን ቤታውነትን ዘዘኻኽር እኳ እንተኾነ ብድሆን ርሕቀትን ጥርጣርን እውን ከመልክት ከም ዝኽእል ገሊፆም ቅዱስ ኣጎስጢኖስ ብምጥቃስ ወዲ ሰብ ነታ ናይ ሓቂ ዓዶም ከም ዝናፍቁን ግናኸ ናብኣ ንምብፃሕ ባሕሪ እዛ ዓለም እዚኣ ክሰግሩ ከም ዘለዎም ኣዘኻኺሮም ጎይታ እቲ ክንከዶ ሃረር እንብሎ ዝነበርና መገዲ ምእንቲ ከርእየና ባዕሉ መፀ መስቀል ክርስቶስ እንተዘይተሰኪምና ንባሕሪ እዚ ዓለም እዚኣ ክሰግር ዝኽእል ሓደ እኳ የልቦን። እቶም ቅዱሳን ኣብ ክርስቶስ ብምውካል ንፀገማት ህይወት ብኸመይ ከም ዝብድሁ ኣብነት ከም ዝኾኑ ገሊፆም ንማዕበል ህይወት ንክብድሁ ንኢየሱስ ብኸመይ ናብ ጀልባኦም ከም ዝዕድምዎ ይፈልጡ ነይሮም እዮም። ኣብኡ ተኣማሚኖም መስቀል ሓቂፎም ነቲ ማዕበል ምጥርጣርን فرهن أهد أو كم زبلو زينا فاتيكان يحبر تير سليكان باباسات ليون مبل عصر تربعة زوغ الحوا كالاي الرعاية دمما أدلينت منفساونت كردوس كوربان ممعبال زبل كوينو نتي أبوان أرقات أبكر مقدس كوربان أقصلتي عمباباتات ناي محصاب ننويح وان زيس أنا حلم دي تقيسهم زي سناي بحل زي كريستوس ما أكل كريستيانا وحيوات مخان زي الزخاخر إيو ناي قعزونا شتو مس كريستوس من رخاب إيو نسو ما أكل كريستيانا وحيوات إيو أبك إدميو بأملغن سقدتن تنبركيخنا أب زوريا ودما حدا أكل المقام نأكبك أتسيلون قدوس أبونا نتي أبك العي وعلى فاتيكان أواج برهان أحزاب بمتكاس أبك قدوس كوربان من ستاف نحدنة بيتا كريستيان كم زدل دلون نعمنتين أب عميق ناي حبرت سمعتك مرحوم كم زلو وأقليحهم منفساونة قدوس كوربان ممعبال كبهالن كلو ناب منفساونة حدنة بيتا كريستيان بفقري أعميقهم مئتامالت إيو كم زبلو زينا فاتيكان أفليتو رسالي كانوا باباسات ليون مبل عصر تربعة أب مدام دم تعمدر أم نتا أبتي كباب تركب بيتا كريستيان كاب مسكرنة إتوم أبل سيتات كاناري نتاريخ كريستنا زقرات وبزحات القدسان سبوتن آنستن برتعي كتركب التبابي أم نتوم مؤمنان أب أمنتن تسفان فقرن لقسن حدنة كهلوهم متماحتينهم نزي كبروا غازي كم تقدس يوهانس باولس داقما وزبالوه نب أملاخ كمرحنا أب سماي منفصوي هوتنا زتنسوء سلست كواخبتي إياتوم بيلهم نتا أبل سيتات كاناري تركب بيتا كريستيان كوقب بحري بزبل مسأوع نتللي كدس درنجل مريم أمعوكي بوم نكاتوليكاويان تلوخوهم بمت أمومان كقتلو التبابيعهم منفس كدس أب مانغو حجزولو بدوتات حدناتن تأماننتن نخنابرو تسأقعو كهبوم دما كم التماحصنو زينا فاتيكان أفليتو زي زينا فاتيكان إيو رسالي كان باباسات ليون مبال عصر تربعة أب غران كاناريا أب زعركم ساتق داسي كاب چنكت ناي حد بومباز مسل أب كل بوتاتات زنبرن عرفت زيبلون آننت كمزتان كاقون نتوم نبتار سيت كبسحو أب غزا بحرين سدات هيواتوم زسعانو سدتيناتات دمما بفولي كمززاكرو زينا فاتيكان أفليتو حاموس علات عصر تحد السنة مشت أب ستاديوم غران كاناريا أب زعركم ساتق داسي بزعبا فقري سقاين تحتنان يستنتنو أب معرباو قماقم أفريقا قروب رحيقا التركب سباينوي تدسيت غران كاناريا أب أوروبا حدش هوتن زداليو سدتيناتات كأند مساقا غربوتا إيا رساليك أنا باباسات أب زسمعو السبكات إزا مدري التمسكرو مكرا كذكرو كم زداليو حبيروم نتوم أب تمسوات قداسين زحابرو خلوم أب بحري هوتوم زسانو أحواتنان أحاتنان بحبار كتسليو كم زع عدمو زينا فاتيكان أفليتو نتي كاب مسحف زداغ مستوسدن اقزي ابيهرن اسرائيلاويان كدما كنت زي بلو فقر زغالتن كدماي من باب بمستنطان زي فقر زي بلو كدسناتهم نمولو هلونا زي سفح كوم اوون ننفسي حوون نأمرو برحان سلام كتعاكتو زي تخيل درخيت نابنات سنت سقاين لبي ايو ابزي كدما كنت زي بلو ملكوتا فقري ايو نقزع رسنا صوعتا نفقري سور زي سردد كم زبالو زينا فاتيكان حبيرو أتسلم رسالك أنا باباسات كابك قدامت ملك يوهانس دوسدن هاي ألا تخلعي من باب أما أكلهم بقالات حوريا باولوس نتوم زساقيو بأدى عوره الرهي كتحاق فهم زبل عدم زقرب مخانو أستبهي لهم ره الرهي ناقنا أبنوة وحاق زدو كبل زيكونس منفساوي أمراوي أكلاون معبالا نايتوم زي تتعقمون نمدنفع تحري كفتر اللوو كم زبلو زينا فاتيكان يمالاخت ألا تعصر تخلط السنة عم كبر بعال كدوس لبي إيسوس مخانو دما بمزخخار رسالي كان باباسات ليون أب مزعزم السبكاتهم بزعبا حدا فولي بحري لبي كريستوس مالت تحتنا كستنتنو كم زداليو غاليتهم زدان زز ناب حدا بومبا برتو عدب دابز مسل أب كل بوتاتات زنبرن رقعت زيبلون آنانات بزحات لومي نوشتهم تن كبلو زدرخم سقطا كغود لومي غبر اتي حبوئن هرمتن لبي بفقري كي سامعوز قبر مخانو عبريهم كابزي نخنرح قدما إيسوس اتمفتح قزع رأسنا أبتي زترنفنا متان كنرئي كابتي زفرالينا مسرطات التعبيد كنورد زبل مخانو يرئينا كم زبلو زينا فاتيكان حبيرو ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ደሴታት ካናሪ ኣብ ዝፀንሕሉ እዋን ኣብ ተነሪፍ ኣብ ዝርከብ ማእከል ላስራይሰስ ምስ ስደተኛታት ከም እተራኸቡን ኣብ ልቦምን ጸሎቶምን ድማ ህልዋት ምዃኖምን ዝኾነ ህቦብላ ድማ ነቲ ዝስምዖም ህላወ ክርስቶስ ከየጥፍእ ድማ ጸሎቶም ምዃኑ ከም ዘረጋገጹ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ተነሪፍ ኣብ ዝርከብ ማእከል ላስራይስ ምስ ዝርከቡ ስደተኛታት ተራኺቦም ቅድሚ ዘስምዖም መደረ ናይቶም ኣብቲ ቦታ ዝነበሩ ወኪሎም ቃል ምስክርነት ምስ ኣቕረቡ ምስኦም ምስ ኩሎም ስደተኛታትን ዘለዎም ቅርበት ብምርግጋጽ ዕለት 12 ሰነ ቤተ ክርስቲያን ዓመታዊ ክብረ በዓል ቅዱስ ልቢ ዘኢየሱስ ከም እተብዕል ብምዝኽኻር ንክርስቲያን ልቢ ኢየሱስ ምሳሌ ናይቲ እግዚኣብሔር ንነፍሲ ወከፍ ወዲ ሰብ ዘለዎ ምሕረት ዝመልኦን ደረት ኣልቦ ፍቕሩን ምዃኑ ኣብሪሖም ኣብዚ ዓውዲ እዚ ቅዱስ ኣቦና ኣብ ሓደ ክንመጽእ ንሓድሕድና ክንረኸብን ልዕሉ ኩሉ ድማ ካበይ ከም ዝመጽእና ብዘየገድስ ፍቕሪ ኣምላኽ ደብ ከም ዘይፈልጥ ፍልሊ ከም ዘይገብር ንኹሎም ከም ዝተዋህበን ብሓድነት ከም ዘራኽበናን ክንፈልጥ ምኽኣልና ሓልዮት እግዚኣብሔር እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ቀጺሎም ጸገማቶም ኣስተውዒሎም ገጽኩም እናጠመትኩን ዛንታታትኩም ክሰምዕን እንከለኹ ብዛዕባ ልብኹም እውን ኣሓስብ ብብዙሕ ጸገማት ቈሲለ ግን በቲ ካልኦት ክፉታት ለጋሳትን መሓርን ልብታት ዝረኸብኩምዎ ፍቕሪ እውን ተጸናኒዐ ቢሎም ልቢ ክርስቶስ ብፍቕሪ ከም ዝተሳቀየን ከም ዝተወግአን እኳ እንተዘከርና ቃንዝኡ ብዘቃልሉ ርኅሩኻት ሰባት እውን ከም ዝተጸናንዐ ክንርስዕ እየብልናን ከም ዝበሉ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ሊዮን ንፍቕሪ ኣድማሳውነት ዝገልጽ ምሳሌ ሕዋይ ሳምራዊ ብምምልካት ሓደ ካብ ጓና ከተማን ዝተፈልየ ሃይማኖትን ዝመጸ ንሓደ ዝቖሰለን ዝተቐጥቀጠን ሰብ ይድንግጸሉ። ቅዱስ ሓው ጴጥሮስ ቅዱስ ዮሴፍ ዘኣንቼታን ካብ ደሴታት ካናሪ ብመርከብ ኣብ ኣሜሪካ ወንጌል ንምስባኽ ዝነቐሉ ሓድሽ ናይ ተልእኾ ወንጌል ኣድማስ ብምኽፋት በቲ ናይ ካልኦት ቁስሊ ክንፍውስን ነቶም ዝሳቀዩ ሰባት ሓልዮት ከነርእዮም ብዝላቦና ፍቕሪ እግዚኣብሔር ዝተደረኹ ምንባሮም ኣዘኻኺሮም ንሳቶም እውን እምነት ተስፋን ግብረ ሰናይን ከም ዝዓበየ ንብረት ተሰኪሞም ናብ ዘይፍለጥ ቦታ ዝወፈሩ ስደተናታት ምዃኖም ኣመልኪቶም ኣብተን ዘይፈልጥዎን ሃገራት እቶም ቅዱሳን ስደተናታትን ልኡካኖ ወንጌልን ነቲ ዝነበሮም ዘካፍሉ እንተኾኑ ነቲ ዝቐርበሎም ሓድሽ ህያባት እውን ብሓጎስ ይቕበሉ ከም ዝነበሩ ቅዱስነቶም ከም ዘስተብሃሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ኣነ እውን ነቲ ናብ ዘን ደሴታት ዘምጽአኩምዎ ስንቂ ሰብኣውነትኩም ሕልምኹምን ባህልኹምን ከተካፍሉን ነቲ ዝቐርበልኩም ክትቅበሉ ክፉታት ክትኮኑን እዕድመኩም ቢሎም እዚ ምልዋጥ እዚ ብሓላፍነት ናብቶም ውርሻ ናይ ፍቕሪ ስልጣነ ከነውርሶም እንደሊ መጻ ወለዶታት ኣብ ግምት ብምእታው ብሓላፍነት ክግበር ከም ዘለዎ ኣስተብሂሎም ኣብዚ መዳይ እዚ ስደት ኣብ መንጎ ህዝብታት ንምርኻብን ንሓድሕዱ ንምምዕባልን ኣጋጣሚ ክኸውን ስለ ዝኽእል ኣገዳሲ ግደ ዘለዎ ይኸውን እንክብሉ ኣዘኻኺሮም ብገለ መልክዑ ኩላትና ስደተኛታት ኢና። ምኽንያቱ ኩላትና ናብ ሰማያዊ ዓድና ኣብ እንኸደሉ መገዲ ነጋድያን ስለ ዝኾንና ኩሉ ሰብ ብዝከኣሎ መገዲ ኣበርክቶ ብምግባር ነቲ ጉዕዞ ዝያዳ ሰብኣዊ ንክኸውን ክሕግዝ ኣተባቢዖም ንዝጭቡጥ ሰብኣዊ ሓገዝ ተኸኣል ክኸውን ንብዙሓት ሰባት ተስፋ ንምምላስን ክብሪ ንምሃብ ዝሕግዙ ብዙሓት ሰናይ ድሌት ዘለዎም ደቂ ተባዕትዮን ደቂ ኣንስትዮን እውን ምስጋናኦም ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ስም ናይቲ መቐበሊ ኣጋይሽ ላስራይሰስ ሱር ዝብል ዝውክል ምዃኑ ኣቃርብኦም ከም ዝሰሓበ ብምዝኽኻር ነፍስሄ ርእሰ ሊቃነ ጳጳሳት ፍራንቸስኮ ምሳኻትኩም ክራኽቡ ኣዝዮም ሓረር ዝበሉ ኣገዳስነት መበቆልና ምዝካርን ኣብ ጎይታ መወካልን ንምጉላሕ ምስሊ ሱር ምጥቃም ከም ዝፈቱ ኣዘኻኺሮም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብቲ ክርስቶስ ህያው እዩ ብዝብል ኣርእስቲ ዝለገሶ ሃርያም ማዕዳን እቶም ብጎይታ ዝውከሉ ከምቲ ኣብ ጠቓማይ ዝተተኽለት ሱር ናብ ዋሓይ እትሰድድ ዋዕ ምስ መጽ ኣይትፈርሕን ኣቝፅልታ ኸዓ ሓምላይ ኮይኑ ከም ዝቕጽል ኦም እያቶም ዝብል ጠቒሶም እቶም ኣብኡ ዝነበሩ ኣብ ጎይታ ሱር ክሰዱን ማዕበል ካብቲ زبرتقن هيوات زهبن مأنتي كيرحقكم اتسلي فقراتي اب لبه الوات إخوم اب صلاتي كعا كذكراكم يبيلوم اب مدم دمتا املاخ نعاقاتو من نسدرا بيتو من نخلوم سنعي زغبرو لومن كبارخو من كدست دنجل ماريام متسانان عدسدتيناتا تواترو أسنيوم اب عقبا عديتات كتحق زومن اتسلي كم زبالو زينا فاتيكان افليتو كبراتنا كبران سمعتنا سلامة كتتالكم نمسكن ناي لامي مدب فنوانا أبزي الزعزم أبنات بح مدب فنوك سابن الراقب بنحن سلامة سنحو يتبارك يسوس كريستوس لوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ሎም ዕለት 13 ሰነ 2026 ዓመተ ምሕረት መደብ ፈነወናር ሰሪካን ጳጳሳት ሊመበል 14 ኣብ ስፓይና ክሳብ ዕለት 12 ሰነ ዘካይዶ ሃርያ ዕደት ቅድሚ ምዝዛሞም ዕለት 12 ሰነ ኣብ ዘካይዶ መርሃ ፍጻሜታት ዘተኮረ ከም ዝኸውን ስዕቡ እውን ኣብ ነፍስ ወከፍ ቀዳም ብንሃመ ጳውሎስ ዘቕርብ መደብ መንእስያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እነሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩምም ሰና ክትከብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንቅድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሞ መደብ ፈነወና ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝኾነ ሰብ ንበይኑ ደሴት ኣይኮነን ብምባል ነቲ ኣብ ሃገረ እስጳኛ ዘካየድዎ ሓዋርያዊ ዑደት ኣብ ወደብ ሳንታ ክሩስ ደ ተነሪፌ ዛዚሞም። ነቲ ዘደንቕ ወደብ ሳንታ ክሩስ ደ ተነሪፈን ነቲ ብድሕሪዮም ዘንጸባርቕ ዝነበረ ማያት ኣትላንቲካዊ ውቅያኖስ ከኣ ከም ድሕረ ባይታ ብምግባር ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ኣብ ደሴታት ካናሪ ዘካየድዎ ዑደት ምስኡ ድማ ነቲ ኣብ ሃገር እስጳኛ ዝገበርዎ ሓዋርያዊ ዑደት ዛዚሞም። ቅዱስነቶም ኣብ ዝለገስዎ ቃል ኣምላኽ ንኩሎም ምእመናን ነቲ ሓጐስን ተስፋን ሓዘንን ጭንቀትን ኩሉ ሰብ ዝቃልሓሉ ቅዱስ ልቢ ኢየሱስ ከም ማእከል ታሪኽ ወዲ ሰብ ገይሮም ከስተንትኑ ዓዲሞም። ዝኾነ ሰብ ንበይኑ ደሴት ኣይኮነን ብምባል ዝገለጹ ቅዱስነቶም ክርስትያናዊ ህይወት ናብ ካልኦትን ናብ ኣምላኽን ዝግበር ቀጻሊ ጉዕዞ ምዃኑ ኣስሚሮምሉ። ደቂ ሰባት ብህውከትን ፍቕርን ዋትን ረብሓን ጥራይ ኣብ ዝተዋሕጡሉ ሕብረተሰብ ኣብ ፈርያም ዘይኮነ ምንቅስቃስ ከይወጥቁ ኣጠንቂቖም። ኣብቲ ኣብ ቱሪዝም ጥራይ ዝተመርኮሰ ዞባ ነበርቲ ይኹኑ በጻሕቲ ካብ ንግዳዊ ረብሓ ንላዕሊ ትሕትናን ምስጋናን ክብርታት ሰብኣዊ ርክባትን ዳግማይ ክረኽቡ ተማሕጺኖም። ከምኡ ድማ ህይወት ክትህብ ከለኻ ኢኻ ህይወት እትረክብ ክብሉ ቅዱስነቶም ኣገንዚቦም። ቅዱስ ኣቦና ኣብቲ ናይ ዕለቱ ቅዱስ ወንጌል ብምስትንታን ነቶም ኣብ ሕብረተሰብ ተነጺሎም ዘለዉ ኣብ መደብ ኣምላኽ ዘለዎም ፍሉይ ቦታ ኣጉሊሖም። ከምኡ ውን መለኮታዊ ግልጸት መብዛሕትኡ ግዜ ነቶም ዓለም ከም ትሑታትን ዓቕሚ ዘይብሎምን ገይራ እትቖጽሮም ሰባት ከም ዝግለጽ ገሊጾም። ቀጺሎም ድማ ነታ ኣነ ኣፍቀርኩ ከዝተሰምየት ሓዋርያዊት መልእኽቶም ብምጥቃስ ድኻታት ሓገዝ ጥራይ ዝቕበሉ ዘይኮኑስ ንቤተ ክርስቲያን ባዕላ ክሰብኩ ዝኽእሉ ናይ ጥበብ ተሸከምቲ ምዃኖም ገሊጾም። ደሴታት ከናሪ ነቶም ኣትላንቲካዊ ውቅያኖስ ሰጊሮም ዝመጹ ስደተኛታት ቀንዲ መሳገሪ ነጥቢ እየን። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስብከቶም ስደተኛታት ዘጋጥሞም ዘሎ መሪር ግፍዕን እቲ ብነጋዶ ደቂ ሰባት ዝወርዶም ምዝመዛን ብምጥቃስ ኩሎም ክርስቲያን ንዋታዊ ሓገዝ መሃብ ጥራይ ዘይኮነ ናይ ሓቂ ሕውነት ከርእዩ ጸዊዖም። ነቲ ምቾትን ውልቀ ሰብኣውነትን ዝዓብለሎ ሕብረተሰብ ተመክሮ ድኻታትን ስደተኛታትን ከም ምንጭ ጥበብ ክርእይዎ ከም ዝግባእ ገሊጾም። ነቲ ምስቶም ሓደስቲ መጻእቲ ዝግበር ርክብ ከኣ ንማሕበረሰቦም ንምልዋጥ ክጥቀምሉ ተማሕጺኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ስብከቶም ክዛዝሙን ከለዉ ንህዝቢ ደሴታት ከናሪ ስለቲ ዘርኣይዎ ናይ ኣቀባብላ ጋሻን ሕውነትን ምስጋንኦም ገሊጾም። ክርስትያናዊ ማሕበረሰባት ከኣ ንመንእሰያትን ንድኹማትን ሃብታማትን ድኻታትን ከምኡውን ንነበርትን በጻሕትን ፍሉይ ቈላሕታ ክህቡ